ሲያደሉ ሬዲዮ ማርሰንግ ዲ ፓንሰና በሜጋሃርስ ላይ ኢንተርኔት ኦንላይን ሬዲዮ ማርሰንግ ዲ ዶት ዋር ሲሪ ናናዳር ወጂ ኸባ ተሙጌ ማርሰንግ ዲ ፌቴሪ ጋር ኩስማየ ተሙሾላ ተባሞ ወይሶዲ ክራር በፈቴ